0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: የመውሊድ በዓል ነው ዛሬ። እንኳን አደረሳችሁ። ነሐሴ 19 2018 ነው ቀኑ። ደግሞ አብራችሁን ቆዩ። ነጋሽ መሐመድ ነኝ። በቅድሚያ የማሰራጫ መስመሮቻችንን ላስታውሳችሁ። በሳተላይት በኢትዮሳት ወይንም ኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል DW 8 ላይ እንገኛለን። የቀጥታ ስርጭታችን በፌስቡክ፣ ዩቲዩብ እና በቴሌግራም ይደመጣል። ቀዳሚው ዝግጅት ሁልጊዜ እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ጥንቅራችን የዛሬው የመውሊድ በዓል አከባበር በአዲስ አበባ ከተማ ያልነውን ርዕስ ያስቀድማል። የአፍሪካ ህብረት ልዩ መልእክተኛ ኦሌሴጎን ኦባሳንጆ የኢትዮጵያ መንግሥትና የህወሓት መሪዎችን እንደገና ለመሸምገል አዲስ የጀመሩትን ዲፕሎማሲያዊ ጥረት የሚቃኝ ዘገባ ተከትሎ ስለ ዘንድሮው የ12ኛ ክፍል መልቀቂያ ፈተና ውጤት የተጠናቀረው ያሳልሳል። ሆሮ ጉዱሩ ወለጋ ዞን ሰሞኑን በተከፈቱ ጥቃቶችና ግጭቶች የተፈናቀሉ ሰዎች ብዛትና ጥያቄን የሚዳስስ ሌላ ዘገባም ዜና መጽሔቱ አለው። ጠብቁት። ሳምንታውያኑ ጤናና አካባቢና አውሮፓና ጀርመንም ጊዜያቸውን ጠብቀው ይቀርባሉ። አሁን ካለም ዜናን ጀምር። የዕለቱ ተረኛ ልደት አበበ ታሰማናለች።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች። በቅድሚያ አርዕስተ ዜናው ነው። ደቡብ ሱዳን ዋና ከተማ ጁባ የሚገኘው የኢትዮጵያ ኤምባሲ ትናንት ሁለት የኢትዮጵያ ሰላም አስከባሪ ወታደሮች በጆንግላይ ግዛት ስለተገደሉበት ጥቃት የሚመለከታቸው ባለስልጣናት ምርመራ እንዲያደርጉ ጠየቀ። ከተገደሉት ሁለት ኢትዮጵያውያን በተጨማሪ ሌሎች 7 ሰዎች ቆስሏል። ከነዚህም 3ቱ ኢትዮጵያውያን ናቸው። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሊሶጉን ኦባሳንጆ ትናንት ሰኞ በመቀሌ ከተማ ድንገተኛ ጉብኝት ማድረጋቸው ተሰማ። ይሁንና ስለ ጉብኝቱ ከኢትዮጵያ ፌዴራል መንግስትም ሆነ ከአፍሪካ ህብረት በኩል የተባለ ነገር የለም። ኢትዮጵያ እንደ ጎርጎሪዮስ አቆጣጠር በ2028 የአፍሪካ ዋንጫ ለማዘጋጀት የማመልከቻ ሰነዷን በይፋ ለአፍሪካ እግር ኳስ ኮንፌዴሬሽን በምጻሩ ካፍ አቀረበች። የነብዩ መሐመድ 1501ኛው የመውሊድ ወይም የልደት በዓል ዛሬ በእስልምና እምነት ተከታዮች ዘንድ ተከበረ። ኢትዮጵያ ውስጥ በዓሉን ምክንያት በማድረግ ዛሬ ከንጋቱ 12 ሰዓት ላይ 9 ጊዜ መድፍ ተተኩሷል። ዜናው በዝርዝር። ደቡብ ሱዳን ዋና ከተማ ጁባ የሚገኘው የኢትዮጵያ ኤምባሲ ትናንት ሁለት የኢትዮጵያ ሰላም አስከባሪ ወታደሮች ስለተገደሉበት ጥቃት ምርመራ እንዲደረግ ዛሬ ማክሰኞ ነሐሴ 19 ቀን 2018 ዓ.ም ጠየቀ። ኤምባሲው ሰማያዊ ቆብ ባጠለቁ የኢትዮጵያ ሰላም አስከባሪዎች ላይ የተፈጸመውን ጥቃት በይፋዊ የፌስቡክ ገጹ አውግዟል። ጉዳት ከደረሰባቸው ውስጥ 3 የኢትዮጵያ ሰላም አስከባሪ ወታደሮች መሆናቸውንም አስታውቋል። ጁባ የሚገኘው የኢትዮጵያ ኤምባሲ ለሟች ወታደር ቤተሰቦችና ለሥራ ባልደረቦቻቸው ጥልቅ ሐዘናችንን እንገልጻለን፣ ለተጎዱም ሙሉ ማገገምን እንመኛለን ሲል በመግለጫው አክሏል። ደቡብ ሱዳን የተሰማሩ 2 ኢትዮጵያውያን የተባበሩት መንግስታት ድርጅት የሰላም አስከባሪዎች በቅኝት ላይ ሳሉ መገደላቸውን የድርጅቱ የደቡብ ሱዳን ተልዕኮ ያስታወቀው ትናንት ሰኞ ማምሻውን ነበር። ድርጅቱ ከተገደሉት 2 ኢትዮጵያውያን በተጨማሪ 7 ሰዎች ቆስለዋል ብሏል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪክ ትናንት ግድያው ከተፈጸመ ጥቂት ሰዓታት በኋላ ለጋዜጠኞች በሰጡት መግለጫ እንዳሉት ግድያው የተፈጸመው በጆንግላይ ግዛት በስምሪት ላይ የነበሩ ሰላም አስከባሪዎች ላይ በተፈጸመ ጥቃት ነው። ጥቃት ፈጻሚዎቹ ማንነታቸው እንደማይታወቅና ሆን ተብሎ የተፈጸመ ጥቃት ነው ተብሎ እንደሚታመን የድርጅቱ ቃል አቀባይ ዱጃሪክ ተናግሯል። የተባበሩት መንግስታት ዋና ጻፊ ጥቃቱን ማውገዛቸውንም ገልጸዋል።
3: The 2 peacekeepers who were killed were Ethiopian. The Secretary General
4: ሁለቱ የተገደሉ ሰላም አስከባሪዎች ኢትዮጵያውያን ነበሩ። የተባበሩት መንግስታት ዋና ጻፊ ጥቃቱን በጽኑ አውግዘው ለሟች ቤተሰቦችና ወዳጆች እንዲሁም ለኢትዮጵያ ሕዝብና መንግስት ሐዘናቸውን ይገልጻሉ።
2: በጥቃቱ የቆሰሉት 3 የተባበሩት መንግስታት ሰላም አስከባሪ ወታደሮች፣ 2 የደቡብ ሱዳን ፖሊሶችና 2 የሲቪል ሰራተኞች እንደሆኑ ሴቫን ዱጃሬ ካክለው ገልጿል። ይህም በዚህ በጎርጎሮሲያዊ አመት በስራ ላይ ያሉ የተገደሉትን የሰላም አስከባሪ ወታደሮች ቁጥር ወደ 9 ከፍ አድርጎታል ብለዋል። ዩኒሚስ በመባል የሚታወቀው የተባበሩት መንግስታት ተልእኮ ባወጣው መግለጫ ከተገደሉት ሁለት ኢትዮጵያውያን የሰላም አስከባሪ ኃይሎች በተጨማሪ የቆሰሉት 3 ወታደሮችም ኢትዮጵያውያን እንደሆኑ አረጋግጧል። የዩኒሚስ የሰላም ማስከበር ተልእኮ አካል በመሆን በአሁኑ ወቅት ወደ 12000 የሚጠጉ ወታደሮች፣ የፖሊስ መኮንኖችና ሲቪሎች በደቡብ ሱዳን ተሰማርተው ይገኛሉ። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሊሶጉን ኦባሳንጆ ትናንት ሰኞ በመቀሌ ከተማ ድንገተኛ ጉብኝት ማድረጋቸው ተሰማ። የናይጄሪያ የቀድሞ ፕሬዝዳንት ኦባሳንጆ

0: ማዕከል በሚባል ጣቢያ፣ ሌላኛው ደግሞ በሰሜን ምዕራብ ዞን ሽሬ አካባቢ እንዳባጉና በሚባል አካባቢ የድሮን ጥቃት ተፈጽሟል። ዛሬ ለሊትም ወደ 7:30 አካባቢ በኢትዮጵያ አቆጣጠር አስቢ በሚባል ቦታ የድሮን ጥቃት ተፈጽሟል።
1: በትግራይ ክልል ትናንትናና ዛሬ ተፈጽሟል ስለተባለው የድሮን ጥቃት ለዱችቨለ ያረጋገጠ ሌላ ገለልተኛ አካል የለም። ኢትዮጵያ እንደ ጎርጎሪዮስ አቆጣጠር በ2028 የአፍሪካ ዋንጫ ለማዘጋጀት የማመልከቻ ሰነዷን በይፋ አቀረበች። የኢትዮጵያ እግር ኳስ ፌዴሬሽን በኤክስ ማህበራዊ መገናኛ ገጹ እንዳረጋገጠው ኢትዮጵያ የ2028 የአፍሪካ ዋንጫ ለማስተናገድ ጥያቄዋን ያቀረበችበትን ሰነድ ለአፍሪካ እግር ኳስ ኮንፌዴሬሽን በመጻሩ ካፍ አስገብታለች። በኢትዮጵያ መንግስት ድጋፍ በይፋ የማመልከቻ ሰነዱን አስገብታለች ያለው የኢትዮጵያ እግር ኳስ ፌዴሬሽን ሰነዱን ሁሉንም መስፈርቶች የሚያሟላና አገሪቱ የአፍሪካን ትልቁን የእግር ኳስ ውድድር ለማስተናገድ ያላትን ቁርጠኝነት የሚያሳይ ነው ብሏል። ኢትዮጵያ ተቀባይነት ካገኘች የአፍሪካ ዋንጫን ስታዘጋጅ ከ52 ዓመታት በኋላ የመጀመሪያዋ ይሆናል። ይሁንና የኢትዮጵያ ማመልከቻ በርካታ እንቅፋቶች ሊያጋጥሙት እንደሚችል የፈረንሳይ ዜና ምንጭ አዣንስ ፍራንስ ፕረስ ጠቁሟል። ከዚህም መካከል በአገሪቱ በአማራና በኦሮሚያ ክልሎች እየተካሄዱ ያሉ ህዝባዊ አመጾች እንዲሁም በፌደራል መንግስትና የትግራይ ክልል መካከል እንደገና ሊያገረሽ ይችላል የሚባለው የእርስ በርስ ጦርነት ስጋት አንዱ እንደሆነ ገልጿል። ኢትዮጵያ ለመጨረሻ ጊዜ በአፍሪካ ዋንጫ ውድድር የተሳተፈችው እንደ ጎርጎሪዮስ አቆጣጠር በ2022 ነበር። በየሁለት ዓመታት የሚካሄደው የአፍሪካ ዋንጫ ለመጨረሻ ጊዜ የተካሄደው በሞሮኮ ሲሆን ቀጣዩን ውድድር ኬንያ፣ ዩጋንዳ እና ታንዛኒያ በጋራ ያስተናግዳሉ። አድማጮች የምትከታተሉት ከዶችቨለ ዲደብሊው የሚተላለፈውን የዓለም ዜና ነው። የግሪክ የባህር ዳርቻ ጠባቂዎች ዛሬ ማክሰኞ 79 ስደተኞችን ከግሪክ ትልቁ ደሴት ክሬት አቅራቢያ መታደጋቸው ተገለጸ። የባህር ኃይሉ እንዳስታወቀው ስደተኞቹን መታደግ የተቻለው አንድ የአውሮፓ ህብረት ሰው አልባ አውሮፕላን 2 ስደተኞችን የጫኑ ጀልባዎችን በደቡብ ክሬት የሚገኝ ወደብ አቅራቢያ ካገኘ በኋላ ነው። ከስደተኞች መካከል ቢያንስ 2 ሴቶችና 2 ለአካለ መጠን ያልደረሱ ልጆች ይገኙበታል ተብሏል። ከባንግላዴሽና ከሱዳን የመጡ ስደተኞች እንደሚገኙበትም የባህር ኃይሉ አስታውቋል። ክሪት ከሊቢያ የባህር ዳርቻ 320 ኪሎ ሜትር ርቀት ላይ የምትገኝ የግሪክ ደሴት ስትሆን በሊቢያ በኩል አድርገው አውሮፓ ለመግባት ለሚፈልጉ ተገን ፈላጊዎች ዋና መተላለፊያ እንደሆነች አዣንስ ፍራንስ ፕረስ ዘግቧል። ዩናይትድ ስቴትስ ከኢራን ጦርነት በፊትና በጦርነቱ ወቅት ከመካከለኛው ምስራቅ ኤምባሲዎቿ ለቀው የወጡ ዲፕሎማቶቿን ለመመለስ በዝግጅት ላይ እንደሆነች ሮይተርስ ዜና ምንጭ ኒውዮርክ ታይምስን ዋቢ አድርጎ ዘገበ። በዚህም መሰረት አንድ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የውስጥ ሰነድ እንደሚጠቁመው በዚህ ሳምንት መጀመሪያ ላይ ስራው ሊጀምር ይችላል። ይህ በእንዲህ እንዳለ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዛሬ ማክሰኞ እንደተናገሩት በሆርሙዝ የዓለም አቀፍ የባህር ወሽመጥ የሚገኙ ሁሉም ፈንጂዎች ተወግደዋል ወይም እንዲከሽፉ ተደርጓል። ከዚህ በተጨማሪም ማንኛውም አዲስ ፈንጂ የሚቀብር የኢራን መርከብም ይሁን ጀልባ ወዲያውኑና በስልታዊ መንገድ እንደሚወገድ ለኢራን ማስጠንቀቂያ ተሰጥቷል ማለታቸውም ተዘግቧል። የነብዩ መሐመድ 1501ኛው የመውሊድ ወይም የልደት በዓል ዛሬ በእስልምና እምነት ተከታዮች ዘንድ ተከበረ። ኢትዮጵያ ውስጥ በዓሉን ምክንያት በማድረግ ዛሬ ከንጋቱ 12 ሰዓት ላይ 9 ጊዜ መድፍ ተተኩሷል። በታላቅ መንፈሳዊ ስነ ስርዓት በአዲስ አበባ አንዋር መስጊድ በተካሄደው ዝግጅት ላይ ለህዝብ ሙስሊሙ ንግግር ያደረጉት የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱል ከሪም ሼክ በድሪ የታላቁ ነቢይ መሐመድ የልደት መታሰቢያ በዓልን እኛ ከማንም በላይ እናከብረዋለን ብሏል። የመውሊድ በዓል በበርካታ የእስልምና እምነት ተከታይ ሀገሮች ዘንድ ይከበራል። ይሁንና ሁሉም ሙስሊሞች አያከብሩትም። አከባበሩም እንደ የሀገራቱ ባህል ሊለያይ ይችላል። የመውሊድ በዓል በኢትዮጵያ ብሔራዊ በዓል ነው። አድማጮች፣ በአዲስ አበባ አንዋር መስጊድ የነበረውን አከባበር አስመልክቶ በዕለቱ ዜና መጽሔት ዘገባ ይኖረናል። ይህ ዶች በለ ዲደብሊው ነው። አድማጮች፣ አርዕስተ ዜናው በአጭሩና በድጋሚ እንሆ። ደቡብ ሱዳን ዋና ከተማ ጁባ የሚገኘው የኢትዮጵያ ኤምባሲ ትናንት 2 የኢትዮጵያ ሰላም አስከባሪ ወታደሮች በጆንግሌ ግዛት ስለተገደሉበት ጥቃት የሚመለከታቸው

0: ባለስልጣናት ምርመራ እንዲያደርጉ ጠየቀ። ከተገደሉት ሁለት ኢትዮጵያውያን በተጨማሪ ሌሎች 7 ሰዎች ቆስለዋል። ከነዚህም 3ቱ ኢትዮጵያውያን ናቸው። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሊሶጉን ኦባሳንጆ ትናንት ሰኞ በመቀሌ ከተማ ድንገተኛ ጉብኝት ማድረጋቸው ተሰማ። ይሁንና ስለ ጉብኝቱ ከኢትዮጵያ ፌደራል መንግስትም ሆነ ከአፍሪካ ህብረት በኩል የተባለ ነገር የለም። ኢትዮጵያ እንደ ጎርጎሪዮስ አቆጣጠር በ2028 የአፍሪካ ዋንጫ ለማዘጋጀት የማመልከቻ ሰነዷን በይፋ ለአፍሪካ እግር ኳስ ኮንፌዴሬሽን በመጻሩ ካፍ አቀረበች። የነብዩ መሐመድ 1501ኛው የመውሊድ ወይም የልደት በዓል ዛሬ በእስልምና እምነት ተከታዮች ዘንድ ተከበረ። ኢትዮጵያ ውስጥ በዓሉን አስመልክቶ ዛሬ ከንጋቱ 12 ሰዓት ላይ 9 ጊዜ መድፍ ተተኩሷል። ዜናው በዚህው አበቃ።
1: የዓለም ዜና ለደታ አበበነች አሰማችን።
2: የዜና መጽሔት
1: የመውሊድ በዓል አከባበር በአዲስ አበባ። የአፍሪካ ህብረት ልዩ መልእክተኛ አዲስ የዲፕሎማሲ ጥረት በኢትዮጵያ። የዘንድሮው የ12ኛ ክፍል መልቀቂያ ብሔራዊ ፈተና ውጤት በሆሮ ጉድሩ ወለጋ ዞን በደረሰ ጥቃት በብዙ ሺህ የሚቆጠሩ የተፈናቀሉ ሰዎች እርዳታ መጠየቃቸውን የሚያወሱ 4 ርዕሶች አሉት። የዛሬው ዜና መጽሔት ጥንቅራችን በዚሁ ቀደም ተከታተል ይሰማሉ። 1501ኛው የነብዩ መሐመድ የመውሊድ ወይም የልደት በዓል በዓሉን በሚያከብሩ ሙስሊሞች ዘንድ በተለያዩ ሀገራት ዛሬ ተከብሯል። ኢትዮጵያ ውስጥ በዓሉን ምክንያት በማድረግ ዛሬ ማለዳው ላይ 9 ጊዜ መድፍ ተተኩሷል። አዲስ አበባ በሚገኘው በታላቁ አንዋር መስጊድም በርካታ የእስልምና እምነት ተከታዮች፣ የሃይማኖት መሪዎችና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባለስልጣናት በተገኙበት በድምቀት ተከብሯል። በስነ ስርዓቱ ላይ ነብዩ መሐመድንና አስተምሯቸውን የሚያወድሱ መንዙማዎች፣ ነሸዳና ንግግሮች ተሰምተዋል። የአዲስ አበባ ወኪላችን ሃና ደምሴ ስነ ስርዓቱን ተከታትላው ነበር።
3: የሙስሊሙ ማህበረሰብ የነብዩ መሐመድ ምግባር፣ ትህትና፣ ፍቅርና አስተምሮ የሚገልጽበት እንደ ታላቁ ነብይ መሐመድ ትዕዛዝ በመግባር ተመስለው የሚኖሩበትና ትዕዛዛቸውን የሚያከብሩበት ነው። በመሆኑም ህዝበ ሙስሊሙ ታላቁ ነብይ ከከለከሉት ተጠብቀው መኖር እንደሚገባቸው የተናገሩት የአዲስ አበባ የእስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ሼህ መሐመድ ሸሪፍ መሐመድ ባንዋር መስጊድ ለህዝበ ሙስሊሙ ገልጸዋል።
4: እኛ ዘንድሮ ይህን መውሊድ በልዩ ደረጃ ላይ እናደርገዋለን። ብዙ ስኬቶች ተከናውነዋል። ወላኪን ግን ይሄ ለኢትዮጵያ ሙስሊም ማህበረሰብ ጥሩ ደስ የሚል ስኬት ነው ብለን እንገምታለን።
3: እስልምና ከመካ ወጥቶ መዲና ሳይደርስ በታላቁ ሃይማኖታዊ መሪ ትዕዛዝ ወደ ኢትዮጵያ መምጣቱን ያስታወሱት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱል ከሪም ሼህ በድሪ የታላቁ ነቢይ መሐመድ የልደት መታሰቢያ በዓል ከማንም በላይ እኛ እናከብረዋለን ብለዋል።
5: ሳይገባ ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና እስማ ሳይገባ ወደ ሀበሻ ሂዱ፣ ሀበሻ ጥሩ ንጉስ አለ፣ ሀገሩም ጥሩ ነው፣ እንግዳ ተቀባይ ነው ብሎ ከዛሬ 1450 በፊት ነቢዩ ሰለላሁ ዐለይሂ ወሰለም ለሀበሻ ትልቅነትን መስክረዋል። ስለዚህ እኛ ኢትዮጵያ ሙስሊሞች የነቢዩ ሙሉ ሰለላሁ ዐለይሂ ወሰለም ከየተኛውም ዓለም በላይ ልናከብረውና ልንወደው ይገባል።
3: አያይዘውም የነቢዩን ፍቅር በልባችን የምናድስበትና የመቻቻልን እሴት ለመላው ዓለም የምናሳይበት ወቅት ነው ሲሉ ተናግሯል። ዶችቬሌ ያነጋገራቸው የሃይማኖቱ ተከታዮች በዓሉን በደስታ ከቤተሰቦቻቸው፣ ከጎረቤቶቻቸውና ከአቅመ ደካሞች ጋር ያላቸውን በማካፈል እውነተኛውን የህዝብ መንፈስ በማሳየት እያከበሩት እንደሆነ ይናገራሉ።
6: በቅድሚያ ለመላው እስልምና እምነት ተከታዮች እንኳን ለመውሊድ በዓል በሰላም አደረሳችሁ ላለሁኝ። መውሊዱ እኔ ጋር በጣም አሪፍ ነው፣ አልሐምዱሊላ። ሁሉም ነገር ደስ ይላል። ማድረግ ያለብንን አድርገን፣ ተቸገሩትን አስበን፣ ሰደቃ አውጥተን፣ አሁን ደግሞ ከቤተሰቦቻችን ጋር ለማክበር ዝግጅት ላይ ነን። በጣም ነው ደስ የሚለው፣ አልሐምዱሊላ። ሁሉም ነገር ደስ የሚል ነው። ለቀጣይ አመትም እንዲሁ በደስታ በፍቅር እንዲያደርሰን እመኛለሁ።
7: አልሐምዱሊላ፣ አልሐምዱሊላ፣ አልሐምዱሊላ። መውሊዱም በተሻለን አቅም ጠዋት መስጊድ በመገኘት በመሰባሰብ አላህን በማውሳት እሳቸውን በማወደስ እንደዚሁም የተራበን በማብላት የተጠማን በመጠጣት የተቸገረን በመርዳት የተጣላን ማስታረቅ በአንድነት በመዋደድ አንድ አላህ ስብሃነ ወተዓላ የሚፈልገው መንገድ በመከተል ወንጀል ባለመስራት መውሊዱን በዓሉን በጥሩ መንገድ እያሳለፍነው ነው። اللهم تشالا يدركلن اللهم يقبلن
3: يقربوتن استمروتوچ مسرت بمادرك يتچگروتن بمردات يودقوتن بمانسات ولاجي ليلاچون حصانات بمدقفنا وندماماچنتن بماطناكر يميكبر تالاق بال اندهونه يمينگرو يمولد بال باديس ابا بتالاقو انوار مسجد يتسباسبو حزب مسلموچ ينبيون تاريخ يمياوسو منزوماوچن صلاتوچننا نشداوچن ادرسوال አስቀድሞ ዛሬ ማለዳ የመውሊድ በዓልን ምክንያት በማድረግ ከንጋቱ 12 ሰዓት ላይ 9 ጊዜ መድፍ በመተኩስ የተጀመረው የ1501ኛው የመውሊድ በዓል ለመላው እስልምና ሃይማኖት ተከታዮች በሙሉ የሰላም የፍቅርና የጤና እንዲሆን እንመኛለን። ለዶች ቬሌ ራዲዮ ሃና ደምሴ አዲስ አበባ።
1: የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሌ ሼጎኖባ ሳንጆ ትናንት በመቀሌ ከተማ አስቀድሞ ቀጠሮ ያልተያዘለት ድንገተኛ ጉብኝት ማድረጋቸውን የትግራይ ክልል ባለስልጣናት አስታውቀዋል። ኦባሳንጆ ለትግራይ ክልል ባለስልጣናት ከፌደራል መንግስት ጋር የሰላም ስምምነት ያስፈልጋል የሚል ሐሳብ ማንሳታቸውና ከዶክተር ደብረጽዮን ገብረ ሚካኤል ጋር መነጋገራቸው ተጠቅሷል። በውይይቱ በፕሪቶሪያ ስምምነት ገቢራዊነት ላይ ትርጉም ያለው ክትትልና ቁጥጥር አልተደረገም የሚል ቅሬታ መነሳቱንና ሁኔታው ወደ ከፋ ውጥረት እንዳመራ ገለጻ እንደተደረገላቸው ተጠቅሷል። ኦባሳንጆ መቀሌ ያሉ በክልሉ ሁለት ቦታዎች ላይ የሰው አልባ አውሮፕላኖች ጥቃት ተፈጽሟል ተብሏል። ስለ ጉብኝቱና ውይይቱ ከኢትዮጵያ ፌደራላዊ መንግስትም ሆነ ከአፍሪካ ህብረት እስካሁን የተባለ ነገር የለም። ሰለሞን ሙጬ ዝርዝር ዘገባ ልኮልናል።
8: ቀዳሚለት በተቋጨው የሀገራዊ ምክክር ጉባኤ ላይ ያለፉትን ግጭቶች፣ ጦርነቶች፣ አለመረጋጋት፣ መከፋፈል፣ መድሎና ውድመት ከኋላችን እንተዋቸው የሚል መልእክት ለኢትዮጵያውያን አስተላልፉት የናይጄሪያ የቀድሞ ፕሬዝዳንት ኦሊሴጉን ኦባሳንጆ ትናንት ወደ መቀሌ ድንገተኛ ጉብኝት ማድረጋቸውን የትግራይ ክልል ኮሙኒኬሽን ቢሮ ኃላፊ ዶክተር አብርሃም ሃጎስ ዛሬ ለዶች ብለ አረጋግጠዋል።
9: በትግራይ በኩል ፕሮግራም ተነግሮ ታቅዶ እንደሚመጡት አውቋት ነበርም የመጡት ድንገት ነበር የመጡት።
8: ኦባሳንጆ ወደ መቀሌ የተጓዙት ለምን ዓላማ እንደሆነና ከትግራይ ክልል መሪዎች ጋር በምን ጉዳይ እንደመከሩ ከኢትዮጵያ ፌደራል መንግስትም ሆነ ከአፍሪካ ህብረት በኩል የተባለ ነገር የለም። የትግራይ ክልል ኮሙኒኬሽን ቢሮ ኃላፊ ግን የአፍሪካ ህብረት ከፍተኛ መልእክተኛ ከልዑካቸው ጋር መቀሌ የተጓዙበት ምክንያት ምን እንደሆነ ለትግራይ ክልል መሪዎች የገለጹት ነግረውናል።
9: ሰላም ማውረድ መቻል አለበት፣ መነጋገር መቻል አለባቸው የሚል ሐሳብ ነው ያላቸው። ቅድመ ሁኔታ አስቀምጠን ነበር ባለፈው ከዚህ እንደሄዱ ምንድነው የሰሩት የሚለው ነገር አጣ ሲታይ ያው ምንም ፋይዳ ያለው ነገር እስካሁን አልተሰራ። ስለዚህ እንደዚህ አይነቱ አካሄድ ለማንም የሚጠቅም አይሆንም ማለት ነው። በቀጣይ ዘላቂ ሰላም ሊያመጣ ስለማይችል ሰላማዊ ድርድር ያስፈልጋል ከተባለ ቀጣይ የሆነ ክትትል፣ ንግግር፣ መወያየት የሚያስፈልገው ነው። ሁኔታውን ሲሪየስሊ ይዞ ለውጤት ለማብቃት ያግዛል የሚል ሐሳብ ነው የተሰጣቸው።
8: የትግራይ ክልል ኮሙኒኬሽን ቢሮ ኃላፊ ዶክተር አብርሃም ሃጎስ ከፌደራል መንግስት ጋር ውይይት ይደረግ ከተባለ አለ ያሉት የኢኮኖሚ ማዕቀብና ገዳ፣ ወታደራዊ ከበባና ውጥረት፣ የትግራይ ክልልን ግዛትና ተፈናቃዮችን ወደ ቀደመ ይዞታቸው መመለስና የህወሓትን ፖለቲካዊና ህጋዊ ማንነት መመለስ የሚሉ አምስት ቅድመ ሁኔታዎችን እንዲያስፈጽሙ በድጋሚ ተነግሯቸዋል ብለዋል።
9: የኢኮኖሚ ከበባው መነሳት መቻል አለበት። ሁለተኛው ወታደራዊ ከበባውና ጥቃቱ መቆም አለበት። ቴንሽኑም ትንሽ መርገብ መቻል አለበት። የተፈናቀሉ ዜጎች ደህንነታቸው በተጠበቀ መልኩ ወደ ቀያቸው እንዲመለሱ መደረግ መቻል አለበት። በአምስተኛ ደረጃ የህወሓት ፖለቲካዊና ህጋዊ ቁና ወደ ቦታው መመለስ አለበት የሚል እንደ ቅድመ ሁኔታ የተቀመጠ ነው። አሁን የመጣ ሳይሆን ይሄ የቆየ ቅድመ ሁኔታ ስለሆነ ከዚህ አንጻር ያው መስራት ያለባቸውን ስራ እንዲሰሩ ነው ሐሳብ የተሰጠው።
8: የህብረቱ የአፍሪካ ቀንድ ከፍተኛ መልእክተኛ የሆኑት ኒው ሰው ከፌደራሉ መንግስት ጋር ተወያይተው በሚቀጥሉት ሁለት ሳምንታት ውስጥ ምላሽ ይዘው እንደሚሄዱ ገልጸዋልም ተብሏል። ምንም እንኳን ከገለልተኛ አካል ማረጋገጥ ባንችልም የቢሮ ኃላፊው ኦባሳንጆ መቀሌ ላይ በነበሩበት ወቅት ጭምር በክልሉ የተለያዩ ቦታዎች የድሮን ጥቃት ይፈጸም ነበር።
9: እሳቸው እዚህ በነበሩበት ሰዓት ራሱ ሁለት ቦታ ላይ የድሮን ጥቃት ተፈጽሟል። አንዱ በራያ አዘቦ ገነቴ በሚባል ጣቢያ፣ ሌላኛው ደግሞ በሰሜን ምዕራብ ዞን ሽሬ አካባቢ እንዳባጉና በሚባል አካባቢ የድሮን ጥቃት ተፈጽሟል። ዛሬ ለሊትም ወደ 7:30 አካባቢ በኢትዮጵያ አቆጣጠር አስቢ በሚባል ቦታ የድሮን ጥቃት ተፈጽሟል። ስለዚህ ሰላም ተብሎ ሽማግሌዎች ይላካሉ፣ ግን የድሮን ጥቃት የሚሆን ሌሎች ጥቃቶች እየተፈጸሙ ያሉበት ሁኔታ አለ።
8: በትግራይ ክልልና በኢትዮጵያ መንግስት መካከል ኬንያ ውስጥ የሰላም ድርድር መጀመሩን የሚገልጹ ዘገባዎች መኖራቸውን ጠቅሰን ባለፈው ሳምንት የጠየቅናቸው የቢሮ ኃላፊው ሐሰት ነው ማለታቸው ይታወሳል። የትናንቱን የኦባሳንጆን ጉብኝት ተከትሎ ክልሉ ትርጉም ያለው ታማኝ፣ ግልጽና ተጨባጭ የጊዜ ገደብ ጭምር የተቀመጠለት በዓለም አቀፍ አጋሮች የሚደገፍ የሰላም ውይይት ለማድረግ በማንኛውም ጊዜና ሁኔታ ዝግጁ ስለመሆኑ ተገልጿል። የናይጄሪያ የቀድሞ ፕሬዚዳንት ኦሊሴጉን ኦባሳንጆ በ2022 እንደ አውሮፓውያን አቆጣጠር በኢትዮጵያ ፌዴራል መንግስትና በህወሓት መካከል የተደረገውን የፕሪቶሪያ ግጭት የማቆም ድርድር በመምራት ለስምምነቱ ጉልህ ሚና መወጣታቸው ተደጋግሞ ተነግሯል። ይህንን ስምምነት ሙሉ በሙሉ በመጣስ ግን ሁለቱ የስምምነቱ ፈራሚዎች እርስ በርስ መወነጃጀል ከጀመሩ ቆይተዋል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: የዘንድሮው የኢትዮጵያ የ12ኛ ክፍል አገር አቀፍ መልቀቂያ ፈተና ከወሰዱ ከ550,000 ተማሪዎች መካከል 12.8 በመቶ ወይም 70,544 ተማሪዎች ማለፋቸውን ትምህርት ሚኒስቴር ባለፈው ሳምንት ቅዳሜ አስታውቋል። የዘንድሮ ፈተና ከፍተኛ ውጤት 591.64 በተፈጥሮ ሳይንስ ሆኖ መመዝገቡንም ሚኒስቴሩ አስታውቋል። የትምህርት ሚኒስትሩ ብርሃኑ ነጋ በሰጡት መግለጫ የማለፊያውን ውጤት ያስመዘገቡ ተማሪዎች ቁጥር ከአምናው ጋር ሲነጻጸር ከ20,000 በላይ ብልጫ እንዳለው አስታውቀዋል። የትምህርት ስርዓት ባለሙያዎችም ያለፉት ተማሪዎች ቁጥር አሁንም አነስተኛ ቢሆንም የውጤቱ ከዓመት ዓመት መሻሻል ግን ተስፋ ሰጪ ነው ብለዋል። ስዩም ጌቱ ከአዲስ አበባ።
10: በዘንድሮ የ12ኛ ክፍል ብሔራዊ ፈተና ከ50 በመቶ በላይ ውጤት ያስመዘገቡ ከተፈጥሮ ሳይንስ ተማሪዎች 16.5 በመቶ እንዲሁም በማህበራዊ ሳይንስ 8.3 በመቶ መሆኑን ትምህርት ሚኒስቴር አስታውቋል። ተማሪን ካስፈተኑ አጠቃላይ ትምህርት ቤቶች መካከል 88 ትምህርት ቤቶች 100 በመቶ ተማሪዎቻቸውን ማሳለፋቸው ቢሰማም 565 ትምህርት ቤቶች ደግሞ አንድም ተማሪ ማሳለፍ ስላለመቻላቸው የችግሮቹ መቀጠልን አመላክተዋል። ከ550,000 በላይ ተማሪዎች ፈተናዎችን በወሰዱበት በዘንድሮ የ12ኛ ክፍል ብሔራዊ ፈተና ከ70,500 በላይ ወይም 12.8 በመቶ ያህሉ የማለፊያ ውጤት ማስመዝገባቸውም ታውቋል። አስተያየታቸውን ለዶች ቬሌ የሰጡ የስርዓተ ትምህርት ባለሙያና በአዲስ አበባ ዩኒቨርሲቲ የስርዓተ ትምህርት መምህር ፕሮፌሰር አምብሳ ቀናአ ከፈተና አኳያ ከታየ የዘንድሮ የተማሪዎች ውጤት ለውጦች እየመጡ ለመሆናቸው አመላካች ነው ብለዋል።
11: ከፈተና አንጻር ብቻ ካየን ኦቪየስሊ መሻሻል ያለ ይመስለኛል። 70,000 አካባቢ ነው መሰለኝ ዘንድሮ ያለፉት። አብሶሉት ነምበሩን እንኳን ብናይ የተማሪ ቁጥር ታስታውስ እንደሆን የመጀመሪያው አመት መጥፎ ግሬድ ውጤት መስማየት የጀመርነው 3 ምናምን የመጣ ጊዜ 29,000 እንደዚህ አካባቢ ነበር አብሶሉት ነምበሩ። ስለዚህ ለውጥ ይታያል፣ የተሻሻለ ነገር ይታያል። እንግዲህ የማኒፈርት ነው የምለው ሊታይ ይችላል። የትምህርት ግኝትን ከዚያውም በከምንለው ውጤት አንጻር ብቻ የሚለካ የምናይ ከሆነ የሆነ መሻሻል ያለ ይመስላል።
10: ባለሙያው እንደሚሉት ምንም እንኳን ፈተና የትምህርት ጥራቱን ለማረጋገጥ ብቸኛው መስፈርት ባይሆንም ከዓመት ዓመት የተማሪዎች ውጤት ከመሻሻል ባሻገር ወደ ከፍተኛ ትምህርት ተቋማት በሚገቡ ተማሪዎች ላይ ጉልህ ለውጥ እየታየ መምጣቱን ግን ከልምዳቸው አጋርተዋልም።
11: ፈተናን ማክበድ የሚለው እኔ ላልገዛ ይችላለሁ። ምናልባት እኔ ሪሰንት ልያየ ነው የፈተና ማኔጅመንት መለወጡ ትልቅ ለውጥ አምጥተዋል። ይህን ደግሞ ምንድን ነው የምናየው? ዩኒቨርሲቲ ያለን ሰዎች በትክክል ኦብዘርቭ የምናደርገው ጎበዝ ተማሪዎች ዩኒቨርሲቲ ገብተዋል። አሁ ሌላ የሚቀረን ሪሰርች ትላንት ከነበረው የዛሬ 10 15 የነበረው ዲስሚሰል ከዩኒቨርሲቲ መበረር መጠ ምጣኔ ከቅርብ ጊዜ 3-4-5 ወደዚህ ካለው ጋር ስታይ እንዴት ነው የሚለውን ነው ያለን ኦፒኒየን። ያለን ክላስሩም ኤክስፒሪየንስ ግን የተሻለ ተማሪ እየመጣ ነው። ተማሪ ዩኒቨርሲቲ ገብቶ ካልተባረረ ጥሩ ውጤት የሚመጣ ከሆነ ደግሞ ዩኒቨርሲቲ ኤፊሽንት ነው ኤፌክቲቭ ነው የሚል ነገር ያመጣል። ስለዚህ እንዳልከው ፈተና ብቻውን ሶሉሽን አይሆንም። በቃ እሱ ነው መስማማት ያለን። ፈተና ይጠቁማል፣ ወደኋላ ተመልሰ ስራ ነው የሚለው። ዜሮ ያሳለፉ ትምህርት ቤቶች ምን አቶ ነው ሁሉንም ያሳለፉ ምን ስላላቸው ነው ብለን ምንማር ነገር አለ? ግድ የለም ቀድሞ የሄዱትን ተዋቸው። መካከለኛ ያሉትን ከነሱ ለማማር ምን እየተደረገ ነው? በየአመቱ መርዶ ነገሪ መሆንም የለበትም። ትምህርት ሚኒስቴር ራሱ ሲሪየስሊ መያዝ አለበት። ፈተናን ብቻ በመያዝ የሚሆን አይደለም። ግን ፈተና ስለከበደ ሳይሆን ልጆቻችን ስላልተዘጋጁ ነው ነው የምለው።
10: እንደ የትምህርት ሚኒስቴር መረጃ በተሻለ የትምህርት ጥራት በተቃኙና አንጻራዊ መረጋጋት በታየባቸው አካባቢዎች ላይ ለአብነትም በአዲስ አበባ የተሻለ የፈተና ውጤት ተመዝግበዋል። በአንጻሩ ግን እንደ ኦሮሚያና አማራ ክልል ባሉ በተለያዩ የግጭት ተግዳሮቶች ውስጥ እያለፉ በሚገኙ አካባቢዎች ላይ ውጤቱ አመርቂ አልሆነም። እንዴት ትምርት ባለሙያው ፕሮፌሰር አንብሳም
11: ዘንድሮ ትንሽ በሪፖርቱ ላይ የታየው ድሮ ማይነገር በየክልሉም ይሄን ያህል ፐርሰንት የሚል መጥቷል። እሱ አንድ ነገር ነው። ያንን ስናይ እንግዲህ የማን ነው አሁን በአዲስ አበባ በጣም ከፍ ያለ ነው። እነኛ ክልሎች ሰዳውን፣ ጎጃም፣ ጎንደር ብዙ ተማሪ የሚያሳልፉ የነበሩት በታሪክ ወለጋ፣ አራቱም ዞኖች፣ ምዕራብ ሸዋ፣ ትግራይ እንዳለ እነኚህ ሁሉ ተረጋግቶ መስራት ዋናው ምንድን ነው? የሰው ኃይልስ እዛ ይቆያል ወይ? ጥሩ መምህርም እዛ አካባቢ ይቆያል ወይ? ለምን ሴፍቲ ይፈልጋል፣ ሴኪዩርድ መሆን ይፈልጋል። ተናገርንም አልተናገርንም ትምህርት ላይ የሚከሰት ማንኛውም አደጋ ይከሰታል። ኦብየስ ምናልባት እኔ እንደውም ሳስብ ነበር ሰሞኑን ውጤቱን ከሰማ ወዲህ ባይሆንስ አሁን ሰላም ቢሆን ይህን ያህል በዚህ ሁኔታ ውስጥ ከተሻሻለ ሰላም ቢሆን ደግሞ ዳና ይሆን ነበር ማለት ነው። ይሄ ነገር ሶልቪድ መሆን አለበት ስንል አሁን ደግሞ እየባሰበትም ይሄዳል። እንግዲህ ነገን ፈጣሪ ያውቃል። ስዩም
10: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: በሆሮ ጉዱሩ ወለጋ ዞን አቤ ዶንጎሮ ወረዳ ውስጥ የተደረጉ ተደጋጋሚ ጥቃቶችና ግጭቶችን የሸሹ ተፈናቃዮች እስካሁን ድረስ ሰብአዊ ድጋፍ ባለማግኘታቸው ለከፋ ችግር መጋለጣቸውን አስታወቁ። በወረዳው ሉምጫ በተባለ ስፍራ ከዚሁ በነሐሴ ወር መጀመሪያ ላይ ታጣቂዎች ባደረሱት ጥቃት የተፈናቀሉ በርካታ ነዋሪዎች በወረዳው ከተማ ቱሉ ዋዩ፣ ጋሮ እና ሌሎች አካባቢዎች መስፈራቸውን አስታውቀዋል። የወረዳው ቡሳ ጎኖፋ ወይም የአደጋ ስጋት ሥራ አመራር በበኩሉ ንብረታቸው ለወደመባቸው ሰዎች ድጋፍ ማድረጉንና ከአካባቢው የተፈናቀለ ሰው የለም ሲል ምላሽ ሰጥቷል። ነጋሳ ደሳለኝ ከአሶሳ ተከታዩን ዘገባ ልኮልናል።
12: በሆሮ ጉዱሩ ወለጋ ዞን አቤ ዶንጎሮ ወረዳ ነሐሴ 4 2018 ዓ.ም ከአጎራባች ክልል ተሻገሩ የተባሉ ታጣቂዎች አድርሰዋል በተባለው ጥቃት ሎሚጫ በሚባል ቦታ 3000 የሚደርሱ ሰዎች ተፈናቅለው እንደነበር የአካባቢ ነዋሪዎች ገልጸዋል። ከተፈናቀሉ ሰዎች መካከልም የተወሰኑት ወደየቦታቸው መመለሳቸውን ነዋሪው አመልክቷል። በግጭት ምክንያት ተፈናቅለው በተለያዩ ቦታ የሚገኙ ዜጎች ደግሞ የሰብአዊ ድጋፍ ባለማግኘታቸው ጻናትና አቅመ ደካሞች ለችግር መጋለጥ ቸውን አመልክቷል።
13: ያፋ አፉሪ ያቆላ ለማፋ ባርኩም ለማፍለ ሰቲ ነማ ሰዲን ገላጄ ዘኒ ኡና
12: ነሐሴ 4 2018 ዓ.ም ታጣቂዎቹ ወደ 58 የሚደርሱ ቤቶችን አቃጥሏል። 88 የሚደርሱ ከብቶችን ደግሞ ዘርፈዋል። 3 ሰዎች ገድለዋል። የቤት ቁሳቁሶችን እንዲሁም ቡና 50 ኩንታል የሚሆን በመኪና ነው ጭኖ የወሰዱት። ተበትኖ ካለው ህዝብ መካከል 52 የሚደርሱ ህጻናት ናቸው። ሰብአዊ ድጋፍ አላገኘንም። ሌሎቹ ቱሉ ዋዩ፣ ሌሎች ደግሞ ጋራሮ የተባለ ቦታ ነው በየማሳው ተበትኖ ያሉት። ሌላው የአቤ ዶንጎሮ ወረዳ ሎሚጫ የተባለ አካባቢ ነዋሪም በሰጡን ሀሳብ የአካባቢው የጸጥታ ችግር ዘላቂ መፍትሄ አለማግኘቱን ገልጸዋል። ታጣቂዎች በተለያዩ ወቅቶች መጠነ ሰፊ የተባለ ጥቃት እንደሚሰነዝሩም ተናግረዋል። በ2017 ዓ.ም በአካባቢው በአንጻራዊነት የታጣቂዎች ጥቃት ቀንሶ መቆየቱን ገልጸው በዚህ ነሐሴ ወር ሁለት ጊዜ በተለያዩ ቦታዎች ታጣቂዎቹ ጥቃት መፈጸማቸውን ገልጸዋል። ህዝቡ በአንድ በኩል ተፈናቅሏል። ወጣቶችና የተወሰኑ ቤታቸው ያልተቃጠለባቸው ሰዎች ናቸው ያሉት። 10 መኖሪያ ቤቶች ደግሞ ሙሉ በሙሉ ወድመዋል። የአቤ ዶንጎሮ ወረዳ ቡሰ ጎኖፋ ወይም የአደጋ ስጋት ስራ አመራር ጽህፈት ቤት በበኩሉ በግጭት ምክንያት ሎሚጫ ከተባለ የወረዳው ቀበሌ መኖሪያ ቤታቸው ለወደመባቸው ነዋሪዎች ድጋፍ ማድረጉን አመልክተዋል። የወረዳው ቡሰ ጎኖፋ ኃላፊ የሆኑት አቶ አስማረ ተመስገን በወረዳው በግጭት ምክንያት የተፈናቀለ ሰው የለም ያሉ ሲሆን ሎሚጫ በተባለ ቦታ ቤት ንብረታቸው ለወደመባቸው ነዋሪዎች የቤት መስሪያ ቆርቆሮ ድጋፍ ማድረጋቸውን ገልጸዋል። የደረሰውን ጉዳት መጠንና ለምን ያህል ሰዎች ድጋፍ እንዳደረጉ ኃላፊው ለመናገር ፈቃደኛ ሳይሆን ቀርተዋል።
13: ረኮን ነገኛ ጥቆ ሳሙደቴ ቱሬ ገሩ ቡቃኔ ደብራንዴ እምነሳን ገንዱ መሳን ይ ገሳ ወራ መነበርባዱ
12: በቅርቡ ድጋፍ አድርገናል። ትንሽ የጸጥታ ችግር አጋጥሟቸው ነበር፣ ነገር ግን ሌላ ቦታ አልሄዱም፣ እዛው ነው ያሉት። ድጋፍ ቤት ለሚፈልጉ ቆርቆሮ ቀርቦላቸው ቤት እየሰሩ ነው። ሰብአዊ ድጋፍም እስከ ወረዳ ሰጥተናቸዋል። ተጨማሪ ድጋፍም እየጠየቅን ነው ያለ ነው። የወረዳው ቡሰ ጎነፋ ኃላፊ በአካባቢው ቤት ንብረታቸው የወደመባቸው ነዋሪዎችና የደረሰውን የጉዳት መጠን በስልክ መረጃ እንደማይሰጡ ጠቁመዋል። በወረዳው ሆማ ጋለሳ በተባለ ቦታ ባለፈው አመት በተመሳሳይ የታጣቂዎች ጥቃት መድረሱንና በሺዎች የሚቆጠሩ ዜጎች ተፈናቅለው ቆይተዋል። የአካባቢው መስተዳድር በታጣቂዎች ላይ እርምጃ እየወሰደ እንደሚገኝ በተለያዩ ወቅቶች ቢገልጽም ተመሳሳይ ታጣቂዎች ጥቃት በሰላማዊ ሰዎች ላይ እየደረሰ እንደሚገኝ ተዘግቧል። ለዲደብሉ ዘገባ ነገሰ ደሳለኝ ከአሶሳ።
1: ዜና መጽሔቱ የዛሬው እስካሁን የተከታተላችሁትን ይመስል ነበረ። ወደ ሳምንታዊ ዝግጅቶቻችን ባጭር ሙዚቃ እንለፍ።

0: ሙዚቃውም ዜና መጽሔቱም አብቅቷል። ወደ ሳምንታዊ ዝግጅታችን እናልፋለን። ጤናና አካባቢ ነው። ጤናና አካባቢ ከዚህ ቀደም የቀረበ ዝግጅት ነው። በድጋሚ የሚሰማበት በኢትዮጵያ የመጀመሪያው የአይን ሐኪም የነበሩት ዶክተር ጳውሎስ ቀናአ በቅርቡ ማረፋቸውን የሚዘክር ነው። የአይን ሐኪሙ ካደረጓቸው በርካታ ጥረቶች ቀዳሚው በአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ሕክምና ፋኩልቲ ራሱን የቻለ የአይን ሕክምና ዘርፍ እንዲከፈት ያበረከቱት አስተዋጽኦ መሆኑ በተደጋጋሚ ይነገራል። የጤናና አካባቢ ዝግጅት ከዚህ ቀደም በዚህ ፕሮግራም ላይ ሰፊ ሀተታ አቅርቦበታል። ዝግጅቱን ያጠናቀረችው ሸዋ እየለገሰነች በድጋሚ እንስማው።
1: ጤናና አካባቢ
2: ዶክተር ጳውሎስ በጣም ታታሪና የአይን ሕክምና በኢትዮጵያ አገልግሎቱም ትምህርቱም ምርምሩም እንዲስፋፋ ያደረገ ባለሙያ ነው።
3: ዶክተር ወንዱ አለማየሁ ከፍተኛ የአይን ሕክምና ባለሙያ
4: ለአራት አመት እኔም የአይን ሕክምና ትምህርት ስከታተል ከእሱ ጋር አሳልፍ ያለው ዶክተር ጳውሎስ ጠንካራ ታታሪ ስራውን የሚወድ ሰው ነው። ኃይለኛም ሰው ነው።
3: ዶክተር ትልቅ ሰው ተሾመ ከፍተኛ የአይን ሕክምና ባለሙያ ጤና ይስጥልኝ። የዝግጅታችን ተከታታዮች እንደምንሰነበታችሁ። ሰሞኑን በኢትዮጵያ ታሪክ ለዘመናዊ የአይን ሕክምና አይን የነበሩት አንጋፋው የዘርፉ ከፍተኛ ባለሙያ ዶክተር ጳውሎስ ቀና ከዚህ ዓለም ድካም ማረፋቸው ተሰምቷል። ስለ ዶክተር ጳውሎስ ያሰባሰብነው መረጃ በዚች ምድር ተፈጥሮ በሞት ካለፉ ላይቀር እንደሳቸው የሚያሰኙ ድንቅ ኢትዮጵያዊ መሆናቸውን ያመለክታል። በመጠኑ ለእናንተ ለማጋራት በቅርብ የሚያውቋቸው ተማሪዎችና የሙያ አጋሮቻቸውን ጠይቀናል። በ1920ዎቹ አጋማሽ ኢትዮጵያ ውስጥ የተወለዱት ዶክተር ጳውሎስ ቀና ስለ አይን ሕክምና ትምህርት ቤይሩት ሊባኖስ ከሚገኘው የአሜሪካ ዩኒቨርሲቲ ቀስመው ከተመረቁ በኋላ ተመልሰው በሙያቸው ለወገናቸው የሚችሉትን ማድረግ ጀመሩ። ቀደም ሲል ኢትዮጵያ ውስጥ ዘመናዊ የአይን ሕክምና አገልግሎት በውጭ ሀገር ሐኪሞች ብቻ የሚሰጥ እንደነበር መረጃዎች ያሳያሉ። ዶክተር ጳውሎስ ከሊባኖስ እንደተመለሱ በዳግማዊ ምኒልክ ሆስፒታል የአይን ሐኪም ከነበሩት እስራኤላዊ ጋር ነው አብረው መስራት የጀመሩት። በወቅቱ ብቸኛው ኢትዮጵያዊ የአይን ሐኪም መሆናቸውን የተረዱት ዶክተር ጳውሎስ ብዙም ሳይቆዩ ነው ሌሎች ወገኖቻቸውም ወደዚህ ሕክምና ዘርፍ እንዲመጡ ለማስቻል መስመር መዘርጋት እንደሚገባ ያስተዋሉት። አስበውም አልቀረ በጥቁር አንበሳ ሆስፒታል በ1980 ዓ.ም የሶስት ዓመት የድህረ ምረቃ መርሃ ግብር በዘርፉ እንዲጀመር አደረጉ። ይህ የትምህርት ክፍል ሲከፈት ከገቡት የመጀመሪያ ሶስት ሐኪሞች ዶክተር ወንዱ አለማየሁ አንዱ ናቸው። ዶክተር ጳውሎስ ቀና ለሳቸው አስተማሪያቸው፣ ከዚያም ከ15 ዓመት በላይ የስራ ባልደረባቸው ነበሩ።
2: አጠቃላይ ሐኪምነት የምንማርበት ጊዜ አስተምሮናል። እንግዲህ ቅድመ ምረቃ ማለት ነው። ከዛ ደግሞ ድህረ ምረቃ ይሄ የአይን ሐኪሞች ማሰልጠኛ ተቋም ሲፈጠር ለዚህ ትምህርት የመረጡ እኔ ጋራ ሶስት ነን። ከሶስቱ እኔ አንዱ ነኝ። ትምህርቱን እዚህ ካጠናቃቅን በኋላ የዩኒቨርሲቲ የሕክምና ትምህርት ክፍሉ አስተማሪ በመሆን አብረን ቀጠል እንግዲህ በተማሪነትም፣ ከዛ የትምህርት ክፍሉ ደግሞ አባል በመሆን እሱ መሪያችን ሆኖ ከ15 ዓመት በላይ አብረን ሰርተናል።
3: ዶክተር ወንዱ ቀዳሚያቸው የሆኑት ዶክተር ጳውሎስን ሲገልጿቸው በጣም ጠንካራና ደፋር፣ ለአይን ጤና እጅግ የሚጠነቀቁ፣ ብዙ ስራዎችን በአንድ ጊዜ ማከናወን የሚችል ሰው ይሏቸዋል።
2: ዶክተር ጳውሎስ በጣም ጠንካራ፣ ፍርሃት የሚባል ማያቅ እና ለአይን ጤና ደግሞ እጅግ በጣም ከፍተኛ ትኩረት የሚሰጥ ሰው ነው እና የቀልጣፋነቱ ነገር በጣም ያስደንቀኛል። ብዙ ስራዎች በአንድ ጊዜ ማከናወን የሚችል ሰው ነው። እኛን ያስተምራል፣ ሌሎችን ይቆጣጠራል፣ ራሱ ታካሚዎችን ያያል። የተለያዩ ስራዎችን በአንድ ጊዜ ማከናወን የሚችል በጣም ቀልጣፋ፣ ፈጣን የሆነና ለጥራት ደግሞ በጣም ትኩረት የሚሰጥ ሰው ነበር።
3: እስከ 92 ዓመታቸው ድረስ በስራ ላይ ነበሩ የሚል አነበቡ።
2: እውነት ነው። እንግዲህ ከዩኒቨርሲቲ በጡረታ ከተገለለ በኋላ ደግሞ በግል ሆስፒታል በማማከር እና አገልግሎቱም ላይ በመሳተፍ ቀጥሏል።
3: አንጋፋው የአይን ሕክምና ከፍተኛ ባለሙያ ዶክተር ጳውሎስ እውቀታቸው በእሳቸው ብቻ እንዲወሰን አልፈለጉም። ይልቁንም ከህዝብ ብዛት አኳያ የሐኪሞች ቁጥር እዚህ ግባ በማይባልባት ኢትዮጵያ የጤና ባለሙያዎች፣ ነርሶች እንዲሁም ዶክተሮች እንዲበረክቱ፣ የትምህርት ዘርፉም እንዲስፋፋ ብዙ እንደደከሙ ብዙዎች ይመሰክሩላቸዋል። ከተማሪዎቻቸው አንዱ ዶክተር ትልቅ ሰው ተሾመ ዶክተር ወንዶ የገለጹትን የሥራ ትጋታቸውን ያረጋግጣሉ። ቁጣቸውን ጨምረው
4: ለአራት አመት እኔም የአይን ህክምና ትምህርት ስከታተል ከሱ ጋር አሳልፌያለሁ። ዶክተር ጳውሎስ ጠንካራ ታታሪ ስራውን የሚወድ ሰው ነው። ኃይለኛም ሰው ነው። ቁጡም ሰው ነው። ያው በተለያየ ስለሱ ብዙ የሚወሩ አንዳንድ ታሪኮች አሉ ከታካሚዎችም ከኛ ከተማሪዎችም። ያም ሆኖ ለስራው ያለው ዴዲኬሽን እዛ ዲፓርትመንት ውስጥ እያንዳንዱን ነገር ትንሹ አለቃ እንኳን ያለችበትን ቦታ ለህክምና አገልግሎት ይሁን መጽሐፍ ይሁን ምን ይሁን ጠንቅቆ ያውቅ ነበር።
3: ዶክተር ትልቅ ሰው ዶክተር ጳውሎስና በሳቸው ዘመን የነበሩ ሐኪሞች ልክ እንደሳቸው ውጪ ተምረው ለሀገራቸው ለመድረስ የተጉ እንደነበሩ መለስ ብለው አስተውሰዋል።
4: እኔ እንግዲህ አስተማሪ ስለነበረ ዶክተር ጳውሎስን አንተ ነው የምለው እንግዲህ ከይቅርታ ጋር እሱም አንተ እንድንለው አይፈልግም ነበርና ምናልባት ለሚዲያ አይመጥም ካልሆነ በስተቀር
3: የለም። እንደ ቅርበታችሁ ዶክተር ትልቅ ሰው እንደ ቅርበታችሁ
4: ዶክተር ጳውሎስ ለምሳሌ ቤይሩት አሜሪካን ዩኒቨርሲቲ የሚባለው ቦታ ከተማሩ የኢትዮጵያ ትልልቅ ሐኪሞችን ፕሮፌሰር ደምሴ አክቴ ፕሮፌሰር ነቢያት ዶክተር ፍቅሬ የመሳሰሉት ጋር በዛ ዘመን ከነበሩት እና ፕሮፌሰር አስራት ፕሮፌሰር ታዬ እውነቱን ለመናገር ሀገራቸው የሚቀሩ ሰዎች አልነበሩ። ሁሉም ተምረው ወደ ሀገራቸው ተመልሰው በየፊልዳቸው ትልቅ አስተዋጽኦ አድርገዋል። ያው ከሀገር መቅረት የተጀመረው ከእነሱ ጄኔሬሽን በኋላ ነው ብዬ መናገር ይችላለ።
3: ከአርባ ዓመታት በፊት ኢትዮጵያ ውስጥ የአይን ሐኪሞች ቁጥር እጅግ ጥቂት ነበር። አሁንም ብዙ ባይጋነንም ቁጥራቸው ከ350 እስከ 400 እንደሚደርስ ነው ከኢትዮጵያ የአይን ሐኪሞች ማህበር ያገኘነው መረጃ የሚያመለክተው። ዶክተር ጳውሎስ ቀና በእነዚህ የአይን ሐኪሞች ዘንድ የተለየ ስፍራ እንዳላቸው ያነጋገርናቸው የዘርፉ ባለሙያዎች ገልጸውልናል። ለዚህም ነው ብዙም ሳይቆዩ የአይን ሕክምና ባለሙያዎች ማህበርን የመሰረቱት። ዶክተር ወንዱ ያስታውሳሉ።
2: የሐኪሞች ቁጥር እየበረከተ ሲመጣ የአይን ሐኪሞች ማህበር ማቋቋም አለብን ብሎ ማህበር አቋቁመን እሱ የመጀመሪያው ፕሬዚደንት ነበር። ለብዙ ጊዜ በፕሬዚደንትነት አገልግሏል። እኔ በዛን ጊዜ ጸሐፊ ነበር እና ለባለሙያዎች እውቀት መዳበር ማደግ ሕክምናው አገልግሎት ማደግ በጣም በጣም ከፍተኛ ጥረት የሚያደርግ ሰው ነበር። እንግዲህ በሀገር አቀፍ ደረጃም በዓለም አቀፍ ደረጃም የሚቻለውን ሁሉ የትምህርት ክፍሉ በጣም ጥራት ያለው ትምህርት የሚሰጥበት ጥራት ያለው አገልግሎት የሚሰጥበት ምርምር የሚካሄድበት ተቋም እንዲሆን ከፍተኛ አስተዋጽኦ አድርጓል።
3: ዶክተር ማንደፍሮ ስንታየው በአሁኑ ወቅት የኢትዮጵያ የአይን ሐኪሞች ማህበር ፕሬዚደንት ናቸው። እሳቸው እንደሚሉት አሁን በሙያው ዘርፍ የተሰማሩት የአይን ሐኪሞች ሁሉ የመጀመሪያው ኢትዮጵያዊ ዘመናዊ የአይን ሐኪም የሆኑት የዶክተር ጳውሎስ ቀና ውጤቶች ናቸው ማለት ይቻላል።
1: የመጀመሪያው የአይን ሐኪም ናቸው። እንደገና የአይን ስፔሻሊቲ ፕሮግራም የጀመሩት እሳቸው ናቸው እና ስለዚህ በሀገሪቱ ያሉት የአይን ሐኪሞች በሙሉ የእሳቸው ውጤት ነው ማለት ይቻላል።
3: ዶክተር ማንደፍሮ እንደሚሉት የዶክተር ጳውሎስ አስተዋጽኦና አበርክቶ በአይን ሕክምና ዘርፍ ላይ ብቻ አልተገደበም። በአዲስ አበባ ዩኒቨርሲቲ ሕክምና ፋኩልቲ በተለያየ ቦታ ላይ አገልግሎት በመስጠት በአጠቃላይ በሕክምናው ታዋቂ ሰው ነበሩ። ዶክተር ማንደፍሮ እንደገለጹልን የእድሜ ባለጸጋው የአይን ሕክምና ዘርፍ ባለውለታ ዶክተር ጳውሎስ ቀና እስከ ቅርብ ዓመታት ድረስ በአይን ሕክምና ባለሙያዎች ማህበር ጉባኤ ላይ በንቃት ይሳተፉ ነበር። ከመንግስት ስራቸው በጡረታ ከወጡ በኋላ በግላቸው በሕክምና ሙያቸው ህብረተሰቡን ሲያገለግሉም ኖረዋል።
1: በዚህ አጋጣሚ መናገር የምፈልገው ያው እንግዲህ ዶክተር ጳውሎስ ብዙ አስተዋጽኦ ያደረጉ ባለሙያ ናቸው። ለነገሮች የመጀመሪያ አይን ሐኪም ሆነው በራሳቸው በብዙ ጥረት ያው የመንግስትን ተጨምሮበት የአይን ስፔሻሊቲ አቋቁመው ብዙ ሰዎችን ያፈሩ ባለሙያ ናቸው እና ለዚህም ባለሙያዎቻችንና ሌሎች ባለሙያዎቻችንም ልናከብርና እውቅና ልንሰጥ ይገባል የሚል እና ያለኝ እኔ እናንተም ይህንን የንሸት ይወስዳችሁ እንደዚህ መጠየቃችሁና ኦኔር ለማስገባት መጣራችሁ በጣም የሚመሰገነው ላለው ወደፊትም ሌሎችም እንደዚሁ ባለሙያዎች ስላሉ እነሱን እያከበርና እያበረታታን ያው የአይን ሕክምና በሀገሪቱ የተስፋፋና ጥራቱን ጠብቆ ለህብረተሰቡ እንዲደርስ ሁሉም ሰው ሊተባበር ይገባል እያስባለሁ። አመሰግናለሁ።
3: ዶክተር ወንዱ ደግሞ እንደገለጹልን ዶክተር ጳውሎስ ለአይን ጤና ከሚሰጡት ከፍተኛ ትኩረትና ጥንቃቄ ጋር ተያይዞ የአይን ብሌን ንቅለ ተከላ በከፍተኛ ጥንቃቄና በጥራት ይሰሩ የነበሩ አንጋፋ የሕክምና ባለሙያም ነበሩ። እንደ እድሜ ኩዮቻቸው ሳይገደቡና ሳይደክሙ በንቃት ሲሰሩ የኖሩት ዶክተር ጳውሎስ የዚህ ሁሉ ጥንካሬ ምስጢር ይከተሉት የነበረው የአኗኗር ዘይቤ መሆኑን ዶክተር ትልቅ ሰው አስተውሏል።
4: አሁን ሁላችንም ሄልዝ ኮንሺየስነስ ፊዚካል አክቲቪቲ ኮንሺየስነስ ጀምሯል መቼም ዘላስት 20 ይርስ ግን ይሄ ማውራት ከ30 እና ከ40 አመት በፊት እኛ ተማሪዎች ነው እሱ ጧት በጧት ዋና ዋንቾ ነበር ስራም ይመጣው እና ከቅርብ ጊዜ አመታት ድረስ በጣም ፊት ነበር ስራም ካልተሳሳትኩ ምናልባት እስከ 2-3-4 ስራ ላይ የነበረ ይመስለኛል።
3: አሁን እንደሱ ነው የሚለው መረጃው እንደዛ ነው። የገረመኝ ይሄ ነው ከ90 አመት በላይ የሆነ ሰው በስራ ላይ መቆየት በዚህ ማለት
4: አሁን እንግዲህ አንዳንዴ ስጦታም ነው ገባሽ?
3: እውነት ነው ስጦታ ይታደሉታል እንጂ አይታገሉት ነው ነገሩ። በዓለም አቀፍ ተቋማት የተገመተውን የኢትዮጵያን የድሜ ጣሪያ በከፍተኛ ርቀት አልፈውት ያውም ከመደበኛ ስራቸው ሳይስተጓጎሉ መዝለቅ የአይን ብርሃናቸውን የመለሱላቸው ወገኖቻቸው ምርቃት ይኖርበት ይሆን? እሳቸው ግን እድሜ ጠግበው ከወጣትነታቸው ጀምረው በተሰማሩበት የአይን ህክምና ዘርፍ በትጋት ሰርተውና ለሀገር ለወገናቸውም የበኩላቸውን አስተዋጽኦ አበርክተው ታሪክም ጽፈው አልፈዋል። ዶክተር ጳውሎስ ቀንአ በመሰረቱት የጥቁር አንበሳ ሆስፒታል አይን ህክምና ዘርፍ መታሰቢያ አላቸው። አንድ የመማሪያ ክፍል በስማቸው ሲሰየም እሳቸው ኖረው አይተውታል ብለውናል። ዶክተር ትልቅ ሰው በርካታ ውቅናና ሽልማቶችም አግኝተዋል። የመሰረቱት የአይን ህክምና ባለሙያዎች ማህበር እሳቸውን ለመዘከርና ለማክበር በዚህ ሳምንት ቀጠሮ እንዳለው ፕሬዝዳንቱ ነግረውናል። ሲያንሳቸው ነው ነፍስ ይማር። አድማጮች ለኢትዮጵያ የአይን ህክምና ዘርፍ አይን የነበሩትን አንጋፋ የህክምና ባለሙያ የዘከርንበት የዛሬው መሰናዶ አበቃ። ሸዋዬ ለገሰ ነኝ። ሰላም ሁኑ።
0: ወደ ሌላኛው ሳምንታዊ ዝግጅት እናልፋለን። አውሮፓና ጀርመን ነው። የብሪታንያ ህዝብ ሀገሩ ከአውሮፓ ህብረት አባልነት እንድትወጣ ከወሰነ 10 አመት አለፈው። ሀገሪቱ ከህብረቱ ጋር ግማሽ ምዕተ ዓመታት የሚጠጋ ጊዜ የዘለቀውን ጉዞዋን ማቋረጧ ለብሪታንያ እድል ወይስ ተጨማሪ ችግር? ሂሩት መለሰ ያጠናቀረችው በድጋሚ የሚቀርበው የዛሬው አውሮፓና ጀርመን ዝግጅታችን ይቃኘዋል። እንሆ
5: አውሮፓና ጀርመን።
6: Now I want to speak directly to the British people.
7: ይህ ለምን እንደሚሆን ለማስረዳት አሁን በቀጥታ ለእንግሊዝ ህዝብ መናገር ፈልጋለሁ። ይህች ሀገር በህይወት ዘመናችን ውስጥ ከሚገጥሟት ትላልቅ ውሳኔዎች ውስጥ ወደ አንዱ እየተቃረብን ነው። በተሻለው የአውሮፓ ውስጥ መቆየት ወይም መውጣት ምርጫው የምንፈልገውን ሀገር አይነትና ለወደፊቱ ለልጆቻችን የምንፈልገውን ይመለከታል።
6: And the future that we want for our children.
8: ብሪታንያ ከአውሮፓ ህብረት አባልነት ትውጣ ወይስ ከህብረቱ ጋር ትቀጥል የሚለው ምርጫ ለህዝቡ ከመቅረቡ በፊት በየካቲት ወር ያኔው ወግ አጥባቂ የብሪታንያ ጠቅላይ ሚኒስትር ዴቪድ ካሜሩን የብሬግዚት ህዝበ ውሳኔ ለምን እንደሚደረግ ለህዝቡ ያደረጉትን ገለጻ ነበር የሰማችሁት። ብሬግዚትን የማይደግፉት ዴቪድ ካሜሩን ይህን በተናገሩ በጥቂት ወራት ውስጥ ህዝበ ውሳኔው ተካሄደ። በጎርጎሮሳዊው ሰኔ 23 ቀን 2016 ዓ.ም ከ17 ሚሊዮን በላይ የብሪታንያ ህዝብ ማለትም 52% ህብረቱን ለቆ መውጣትን ደግፎ ድምፁን መስጠቱ ብሬግዚት እውን እንዲሆን አድርጓል። ከዚህ ውጤት በኋላም በብሪታንያና በህብረቱ መካከል ድርድሮችና ንግግሮች ተካሄደው ብሪታንያ በጎርጎሮሳዊው ታሳስ 31 ቀን 2020 ዓ.ም በይፋ ከህብረቱ አባልነት ተሰናብታለች። ብሪታንያን ከህብረቱ አባልነት ለመሰናበት ያበቃት ህዝበ ውሳኔው 10 ዓመት ሞልቶታል። ከዛሬ 10 ዓመት በፊት ብሪታንያ ከአውሮፓ ህብረት እንድትወጣ ከፍተኛ ዘመቻ ሲያካሂዱ የነበሩት የሐሳቡ አራማጆች ብሬግዚት ለሀገሪቱ መጻኢ ዕድል ወሳኝ ነው ሲሉ ይቀሰቅሱ ነበር። በወቅቱ ብሪታንያ ከህብረቱ ከወጣች ከአውሮፓ ህብረት ቢሮክራሲ ተላቃ የራስዋን ህጎችና ድንበሯንም ራስዋ እንደምትቆጣጠር ኢኮኖሚዋም እንደሚመነደግ ነበር ቃል የገቡት። ይሁንና ቃል የተገባው ከ10 ዓመት በኋላ አሁንም እውን ሳይሆን መቅረቱን ነው በተለይ በንግዱ ዘርፍ የተሰማሩ ባለሙያዎች የሚናገሩት። 450 ሚሊዮን ህዝብ ያለውን የ27 ሀገራት ነጻ የንግድ እንቅስቃሴ ማህበር ለቃ የወጣችው ብሪታንያ ካለ ህብረቱ ህይወትን ወደ ቀድሞ ለመመለስ የምትሞክርበት ቀላል የማይባል ትግል ውስጥ እንዳለች ነው የመስኩ ባለሙያዎች የሚናገሩት። ብሪታንያ ከአውሮፓ ህብረት ለመውጣት በወሰነችበት ወቅት የንግዱ ማህበረሰብ አባላት አቋም ተቃራኒ ነበር። የኢንዱስትሪ ባለቤቶችም ከህብረቱ መውጣት ምርጫቸው አልነበረም። እነርሱ አሁን እንደሚሉትም የኢኮኖሚ እድገት አዝጋሚ ነው። ግብር እጅግ ጨምሯል። የህዝብ አገልግሎቶችም እየተዳከሙ ነው። ሲሞን ቦይድ በእንግሊዝ ደቡባዊ የባህር ዳርቻ የብረታ ብረት አምራች ድርጅት ዋና ስራ አስኪያጅ ናቸው። በቦይድ አስተያየት በብሬግዚት ይገኛል ይሆናል የተባለው ቃል የተገባ ሁሉ አልታየም። ቢኖርም በተፈለገው ፍጥነት እየተገኘ አይደለም።
9: ብሬክዚት እንደሚያመጣ የተነገረውን ሁሉ አላቀረበም። ያም ሆኖ የሚቀርብም አለ። ነገር ግን እጅግ ቅርፋፋ ነው። ያን ለማወቅ የቁጥር መረጃዎችን ብቻ መመልከት ያስፈልጋል። ታውቃላችሁ፣ ምርጥ የሚባል እድገት የለንም። ግን ያ እድገት በጣም ሊሻሻል ይችላል።
8: የለንደኑ ዘጋቢያችን ድልነሳ ጌታነህ ከህዝቡ አብዛኛው ከአስር ዓመት በፊት ስለ ብሬግዚት የነበረው አመለካከት ከአስር ዓመት በኋላ አሁን መቀየሩን ነው የተናገረው። ድልነሳው እንደሚለው ከህብረቱ በመውጣታቸው ያዘኑ ዜጎችም አሉ። በአሁኑ ጊዜ
10: ብሪታንያ ከአውሮፓ ህብረት ትውጣ ተብሎ የህዝቡ ውሳኔ በተጠየቀበት ጊዜ አብዛኛውን ህዝብ በተለይ በደሞ በእድሜ ገፋ ያሉት ከማህበሩ ለመውጣት ትልቁን ሚና የተጫወቱት እነሱ ናቸው። ያው በውድድሩም ጊዜ ከአውሮፓ ህብረት መውጣት ብሪታንያን በሀብት በጣም እንድትበለጽግ ያደርጋታል፣ ከተለያዩ የአስተዳደር ቢሮክራሲዎችም ነጻ ያደርጋታል ተብሎ ታስቦ ነበር። ግን ከወጣች በኋላ በሂደት ሲታይ ግን ያ የተገባው ቃል ኪዳን ሁሉ በሙሉ ትክክል እንዳልሆነ ነው ህዝቡ እየተገነዘበ ያለው። እንዲያውም ከአውሮፓ ህብረት መውጣታቸው በኑሮ ውድነት ላይ፣ በሰራተኛ እጥረት ላይ እና እንዲሁም በሀገሪቱ የምጣኔ ሀብት ላይ ከፍተኛ ችግር ነው ያስከተለው። መውጣታቸውን ትንሽ እያሳዘናቸው ነው። እንግዲህ
8: በአሁኑ ጊዜ ብሪታንያ ከአውሮፓ ህብረት ለመውጣት መወሰኗን ጥያቄ ምልክት ውስጥ ያስገቡ መራጮች ቁጥር እየጨመረ ነው። በግንቦት ወር የለንደኑ የኪንግስ ኮሌጅ የፖሊሲ ጥናት ተቋምና ዩኬ የተባለው የጥናትና ምርምር ተቋም በጋራ ባካሄዱት የዳሰሳ ጥናት እድሜያቸው ከ18 ዓመት በላይ የሆነ 2245 ብሪታንያውያን ተካፍለው ነበረ። ከመካከላቸው 48 በመቶ ብሬግዚት ከጠበቁት ውጪ ወደ መጥፎ አቅጣጫ እየተጓዘ መሆኑን ተናግረዋል። በጥናቱ ከተካተቱት ውስጥ 9 በመቶ ብቻ የተሻለ አቅጣጫ ላይ ነው ብለው እንደሚያምኑ ሲናገሩ፣ ከሶስት አንዳቸው ደግሞ እንደተጠበቀው እየተጓዘ ነው ብለዋል። ከዚህ ሌላ ብሪታንያ የህብረቱ አባል በነበረችበት ወቅት ያገኟቸው የነበሩ ጥቅማጥቅሞች በመቅረታቸው የተጎዱ የህብረተሰብ ክፍሎችም አሉ። ድልነሳው እንደሚለው የውጭ የሰራተኛ ኃይል ችግርም ሆነ ብሪታንያውያንም በህብረቱ አባል ሀገራት እንደቀድሞ በነፃነት መስራት አለመቻላቸው ብሬግዚት ካስከተላቸው መዘዞች ውስጥ የሚጠቀሱ ናቸው።
10: አንደኛው ትልቁ በአውሮፓ ማህበር አባል በነበረችበት ጊዜ ወጣቶቹ እንደ ልባቸው ለስራም ለትምህርትም ወደ አውሮፓ ሀገሮች ይጓዙ ነበር። ያ ደግሞ ጥሩ እድል ነበር። ሁለተኛ ደግሞ ሌሎች አውሮፓውያን በተለይም ደግሞ ከኢስተርን ብለን ከምንጠራቸው አካባቢ ይመጡ የነበሩት ብሪታንያ ውስጥ የነበረውን የሰራተኛ እጥረት ይሸፍኑ ነበር። እንግዲህ አሁን የሰራተኛ እጥረት ሲኖር፣ ሁለተኛ ደግሞ የራሳቸው ዜጎች እንደ ልብ ሄደው መስራት የማይችሉበት ሲፈጠር ያው የምጣኔ ሀብቱን ነው ያናጋው። ስለዚህ እንደታስበው አልሆነም። ተመልሶ መግባቱ እንዴት ይቻላል የሚለው አሁንም አከራካሪ ጉዳይ ነው። ነገር ግን መውጣቷ ከፍተኛ የምጣኔ ሀብት ቀውስ ነው ያለ። በዚያም ላይ ደግሞ ያ በፈጠረው ችግር መሪዎቹ በተደጋጋሚ ሲቀያየሩ አይተናል። በብሪታንያ በተለያየ ጊዜ
8: ብሬግዚት የዲሞክራሲ ውጤት ነው የሚሉ ወገኖች ብዙሃኑ የመረጠውን ከመቀበልና ተግባራዊ ከማድረግ ውጪ ሌላ ምርጫ አልነበረም በማለት ይከራከራሉ። ሆኖም በቻተም ሃውስ የዓለም አቀፍ ኢኮኖሚና የፋይናንስ መርሃ ግብር ኃላፊ ክሬዮን በትለር እንደሚሉት ለተሻለ ኢኮኖሚ ቃል ቢገባም በውሳኔው ምክንያት ብዙ ኪሳራ መድረሱ ግን መታወቅ አለበት። ከዚህ ሌላ ብሬግዚት የሰለጠነ የሰው ኃይል ወደ ብሪታንያ እንዳይገባ ማድረጉ ሌላው የፈጠረው ተጨማሪ ችግር ነው።
11: The most important thing is to you know whatever
9: በጣም አስፈላጊው ነገር ምንም ቃል ይገባልን ተስፋ የሚሰጠን ከህብረቱ ለመውጣት በመወሰናችን ምክንያት ለኛ ትልቅ የሀብትና የብልጽግና ኪሳራ መሆኑን መቀበል አለብን። የአውሮፓ ህብረት አካል በነበርንበት ጊዜ በማንኛውም መስክ ክህሎት ያላቸውን ሰዎች ማግኘት ችለናል። ኢኮኖሚያችን በሚፈለገው መጠን ከአውሮፓ ህብረት የተውጣጡ ሁሉም አይነት ክህሎት ያላቸውን ሰዎች ማግኘት ችለናል። አሁን ያን ማግኘት ያ እድል የለንም።
7: የለንም። ይህ የሆነውም የብሪታንያ ህዝብ ባሳለፈው ውሳኔ ነው። ይህ ግን ድሃ አድርጎናል።
8: የቀድሞ የአውሮፓ ህብረት የብሬግዚት ዋና ተደራዳሪ ሚሼል ባርኔ በሰጡት አስተያየት ብሬግዚት ያዳከመው ብሪታንያን ብቻ አይደለም የአውሮፓ ህብረትንም ጭምር እንጂ ብለዋል።
7: አውሮፓ ህብረት ከቀድሞ ተዳክሟል። በተመሳሳይ ጊዜ እንደሚመስለኝ ብሪታንያም ተዳክማለች። ምክንያቱም አንድ ላይ መሆን ምርጫ ሳይሆን አንድ ላይ ሆነን መጋፈጣችን አስፈልጊ በሆነበት ወቅት አንድ አለመሆናችን ነው። የትራምፕ ጠበኝነት፣ የፑቲን ወረራ እናም በቻይና በእኛና በኢንዱስትሪያችን ላይ በግብርናችን ላይ የተከሰተው ነገር፣ ስለዚህ አብረን መሆን አለብን። ስለዚህ ብሬግዚት በሁለቱም ወገን የተሸናፊነት ጨዋታው ሆኖ ይቀጥላል ብዬ አስባለሁ። እናም በእኛ በኩል በዲፕሎማሲ በጣም ብልህ የሆነች እጅግ ጠንካራ መከላከያ፣ በጣም ቀዳሚ የንግድ አቅምና በተባበሩት መንግስታት ምክር ቤት መቀመጫ ያላት ጠንካራና በጣም አስፈላጊ የሆነች የአባል ሀገር አጥተናል።
8: የአውሮፓ ህብረትን ለቃ የወጣችው ብሪታንያ የንግድ አጋሮቿን ለማስፋት አሁን አውስትራሊያንና ህንድን እንዲሁም ዩናይትድ ስቴትስን ጨምሮ ከሌሎችም ሀገራት ጋር የንግድ ስምምነቶችን በመደራደር ላይ ናት። ከዚህ ሌላ በቅርቡ ስልጣናቸውን የለቀቁት የብሪታንያው ጠቅላይ ሚኒስትር ኪር ስታርመር የብሪታንያን ኢኮኖሚ ለማሳደግ ከአውሮፓ ህብረት ጋር የቅርብ ግንኙነትን ማዳበር የሚያስችሉ ንግግሮችን አካሂደዋል። ይህ ብቻ አይደለም፣ በዩክሬኑ ጦርነትና የአሜሪካው ፕሬዚዳንት ዶናልድ ትራምፕ አውሮፓን ማግለልና መጫን ከጀመሩ ወዲህ ብሪታንያ ከአውሮፓ ህብረትና በህብረቱም ቁልፍ ሚና ከሚጫወቱት ከጀርመን ፈረንሳይና ጣሊያን ጋር በደህንነትና በሌሎች መስኮች ላይ በመመካከርና በመነጋገር በትብብርም የመስራት ፍላጎቷን አሳይታለች። በተለይ በኪር ስታርመር የስልጣን ዘመን የተጀመረው ይህ ጥረት እርሳቸውን በሚተካው የብሪታንያ ጠቅላይ ሚኒስትርም የስልጣን ዘመን ይቀጥላል ተብሎ እንደሚገመት የለንደኑ ዘጋቢያችን ድልነሳው ጌታነህ ገልጿል።
10: ማንም ይምጣ ወደ ስልጣን አሁን ኪር ስታርመር ከአውሮፓ ህብረት ጋር የጀመሩትን በደህንነት ላይ በሳይንስ እና ህገወጥ ስደተኞችን በመቆጣጠር ላይ ምንም የሚቀለበስ ህግ አይደለም። ሁሉም የሚተባበሩበት ጉዳይ ነው። ይሄንን ካላደረጉ የብሪታንያ የምጣኔ ሀብት እያቆለቆለ ነው የሚሄድ እና ትብብሩ ከአውሮፓ ህብረት ጋር ይቀጥላል።
8: ብሬግዚት ለብሪታንያ እድል ወይስ ችግሮች ይዞ መጣ በሚል የብሬግዚትን 10ኛ ዓመት መነሻ ያደረገው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አብቅቷል።
0: ጠቅላላው ስርጭታችንም ሊጠናቀቅ ጥቂት ደቂቃዎች ቀርተውታል። የማጠቃለያ ዜና ላሰማችሁ። 1501ኛው የመውሊድ በዓል ዛሬ በእስልምና እምነት ተከታዮች ዘንድ ተከብሯል። ኢትዮጵያ ውስጥ በዓሉን ምክንያት በማድረግ ከንጋቱ 12 ሰዓት ላይ 9 ጊዜ መድፍ ተተኩሷል። በደቡብ ሱዳን የኢትዮጵያ ኤምባሲ ትናንት ሁለት የኢትዮጵያ ሰላም አስከባሪ ወታደሮች በጆንግሌ ግዛት ስለተገደሉበት ጥቃት የሚመለከታቸው ባለስልጣናት ምርመራ እንዲያደርጉ ጠየቁ። የዛሬው ጠቅላላው ስርጭታችን ሊጠናቀቅ ጥቂት ደቂቃዎች ቀርተውታል። በቀሩን ጊዜ አጭር ሙዚቃ እናሰማችኋለን። መልካም ጊዜ በያላችሁበት።